0: ሉላዊነት ወይም ግሎባላይዜሽን አለ ማለት ምን ማለት ነው? ትንሽ እ
1: ሌላ እንትና ያለንም አያካፍለንም ማይልም አያጣለንም ዝም ብሎ ኢንፎርሜሽን ከሌላ ሀገር መቀበል አዳዲስ ነገር ከነሱ ከመማር በእንትን ይተጠቀም ኢንፎርሜሽን ተቀበልን ዶ
0: ይመጣል ማለት ነው። ጎበዝ ልጅ ናፍሲ ምንም ሳይገድብሽ ፍሎ ማረክ ከቻለ ኢንፎርሜሽን ግሎባላይዜሽን አለ። አሮን አምናሽ ረባር አኛት አፕላይ ሊደረግ ይችላል ሙቭ ከማረግሽ በፊት መረጃ ቀበብል አለ። ከዚህ አዎ በቅ እኛው 1 2 3 see you in the next class.